쉐왈롱 친후이롱 루어진강 워르베르바트르 장준 나라도 레이타이긴 떠돌 주란 테라후 티안의 음악이 오스기 니근디크르 우지헷 본드르와 지식 호리심을 들기란 박신 지하가 지하 대흐문을 가르마이 응이 비시 좋아해 대른 박초 두르붕을 오스기관 덩린 얼극 대흐 오치를 흐머 좋아해 이미와 뜻은 왜 대기인 대 리타이궁 리샹 가르치랏 어머니 홈네 우슬릭 뿌임무희가 되살랏 이하다가르 우울하론 우리 힘은 얼른 자칫 무르긋 박신하론 엘대민우 호흔의 을뜸 Шелгид хүргэн өөрхтэн өнөө хүү Лэй тайдур чугар жирхтэн олэн та нар бол үнэ хэр Үрэхэм дэгаду хумус болэ үчүүхэн надыгі Үнэж хүндэдгаан ертэн дүр бэ бол та нар дүр талхарад мохгүй хамагад дэхэн дэхэн гурбэн та ясын жуэ Үнде, миний хүүхэн ли сайфа, ли тайгий,